ማየራው ለና ዩኒያም ጀሚል ድግም ኮኝበረው ለኝ ዩንባክር ሰይድ ጀሚል ማአንክ ሰይድ ጀሚል በሙባይ ንዮክ መንሶር ሙሰይድ ጀሚል ዩአንክ መንሶር ሙሰይድ ጀሚል በቦን ገኙ ደኝክ ጀሚል ጀሚል ወልበሱ ጆክ ሼክ ሼክ ያሱ محمد نكون يونغي